ለፍንድ ክለመት ይህመት ሰድ ክለመት ተዘሶብ ሽበት ስሞት ምሁን ሽመዝ የበከረባ ጉዳራሽነት ምሽር ሞሪታንያ ውይን አሁን በሽል ገዚን ረጋዲ አቀ ዋህድ ይመስል